0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnut, mobile, online, radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራሉ። ረቡ ሚያዝያ 5/2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ረቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ራዲዮ ምናስተላልፈውን የማርኛ ቋንቋ ፕሮግራም ስርጭታችን እናሁን ጀምረናል። ከማህበረሰብ ለማህበረሰብና የቃለ ምልልስ ዝግጅቶቻችን ተካተዋል። በማህበረሰብ ለማህበረሰብ ዝግጅት

ህይወትና የስንብት ስነ ስርዓት አስመልክታ ያጠናቀረቻቸው ዘገባዎች ይስተናገዳሉ። በመጪው ሳምንት ከአማርኛ ሰዋሰውና ህዝብትና ተስፋ መጽሐፍ ደራሲ ኤሜሪተስ ፕሮፌሰር ባየ ይማም ጋር ያካሄድነውን ቃለ ምልልስ ይዘን እንቀርባለን። ከፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ፓሳሁን ሰቦቃ ነው።

0: ወይዘሮ መቤት አሰፋ የቅድስት ማርያም የኢትዮጵያውያን ሴቶች ማህበር በሲድኒ መስራችና አባል፣ በቅድሚያ እንኳን ለእናቶች ቀን በሰላም አደረሰው እንላለን። ከኤስቢኤስ ራዲዮ የአማርኛ ቋንቋ ዝግጅት ክፍል
1: በጣም አመሰግናለሁ ለዚህ ፕሮግራም ስለጋበዛችሁን፣ እንኳን አብሮ አደረሰን እላለሁ።
0: እንደሚታወቀው የቅድስት ማርያም የኢትዮጵያውያን ሴቶች ማህበር በሲድኒ ከተመሰረተ ወደ 8 ዓመት ሆኖታል። በዚህ አጋጣሚ ደግሞ በየአመቱ የእናቶችን ቀን በተለያየ ሁኔታ በማክበር አሁን 8ኛው ላይ ደርሳችኋልና፣ እንዴት ነው የእናቶች ቀን አከባበርን የጀመራችሁት? ቀደም ብላችሁ የጀመራችሁበትስ ምክንያቱ ለምንድን ነው?
1: የቅድስት ማርያም የኢትዮጵያ ሴቶች ማህበር ከአላማውም የተነሳ በሚችለው መጠን አመት ውስጥ ቢያንስ እንደው በአራት ፕሮግራሞች እየተገናኘ እህቶችን ማገናኘት ትልቁ ስራው ነው። ይህንንም ስናደርግ ደግሞ አንዱ በአመት የሚከበረው ደግሞ የእናቶች ቀን አለ። የዘንድሮውን ቀን በተለይ መልኩ ለማክበር ጀምረናል። ኦልሬዲ አንድ ፕሮግራምም ዝግጅት አድርገናል። እጅግ በጣም ደስ የሚል ፕሮግራም ነበረ። ባለፈው ማክሰኞ ዕለት ነው ያደረግነው። ይሄ ፕሮግራም ልዩ የሚያደርገው ምንድን ነው? የአሰባሰበው በአንድ እራት ፕሮግራም ላይ ነው። ይሄ ደግሞ ለኢትዮጵያውያን ብቻ አልነበረም። ከሱዳኒስ ውመን አሶሴሽን ጋር አንድ ላይ ሆነን እንዲሁም ደግሞ እኛ አብዛኞቻችን የኦርቶዶክስ እምነት ተከታዮች ብንሆንም ከፕሮቴስታንት እምነት ተከታዮች ጋርም አንድ ላይ ሆነን እጅግ ደስ በሚል ሁኔታ ነው ያከበርነው። ፕሮግራሞቹ አንዳንድ ነገሮችን እንደው ብጠቅስ በዛ ላይ ከኢትዮጵያውያን ባህል እና አመጋገብ እንዲሁም ደግሞ የእናትነት ምን ይመስላል እንዲሁም ደግሞ ከሱዳኒስ ጋር ያለው እናት ምን ይመስላል፣ እናትነት እንዴት ነው፣ አስቸጋሪነቱ እንዴት ነው፣ እንዲሁም ደግሞ የተለያዩ ጥያቄዎችን የሚያካተተ ፓናል ዲስከሽን ነበረ በሁለቱም ኮሚኒቲው ላይ። እንዲሁም ደግሞ ሲምቦሊክ የሆኑ በተለይ ደግሞ ሲንግል ማዘር ሲሆኑ ብቻቸውን ልጆቻቸውን ለቁም ነገር ያደረሱ ብዙ ችግሮችን አሳልፈው ሮል ሞዴል ናቸው የምንላቸውን ከኢትዮጵያም ኮሚኒቲ ሁለት ሰዎችን እንዲሁም ደግሞ ከሱዳኒስም ደግሞ ከዛም ኮሚኒቲ ደግሞ ሁለት እናቶችን ደግሞ አክኖሌጅ አድርገናል። እጅግ በጣም ነው ደስ ያላቸው። እጅግ በጣም ደስ የሚል ፕሮግራም ነበረ።
0: በእርግጥም እናትነት ትልቅ ኃላፊነት ነው። ልጆችን በተለይ ደግሞ ብቻ ሆኖ አሳድጎ ለቁም ነገር ማብቃት ትልቅ ውጤት ነው። ለእናቶችም ለማህበረሰቡም ትልቅ ነገር ነው እና ይህ የሚያስደስት ነገር ነው በእናቶች ቀን ይህን ማድረጋችሁ ማለት ነው። እዚህም በአውስትራሊያ ውስጥ ያሉ የማህበረሰባችን ክፍሎች ቅዳሜ ማታን ጀምረው በተለያየ ሁኔታ ቀኑን ያከብራሉ። እናቶቻቸውን ይዘው ይወጣሉ፣ ስጦታ በመስጠት የተለያዩ ነገሮችን በማድረግ ያከብሩታል። እስቲ ወደ እርስዎ መለስ ስንበል፣ እርስዎ እንዴት ነው የእናቶችን በዓል ማክበር የጀመሩት? ለእርስዎስ የእናቶች ቀን የሚሰጠው የተለየ ስሜት ምንድን ነው?
1: እኔ የእናቶችን ቀን ሳስበው ሁሉ ነገር ነው ትዝ የሚለኝ፣ የራሴንም እናት ጭምር፣ ያደግኩበትን ማህበረሰብ፣ እዚህ ያለውንም ትልቁንም ትንሹንም። እናትነት ከፍተኛ ዋጋ የሚጠይቅ የፍቅር የትምህርት ቤት ምሳሌ የሆነ ነው እናትነት ገና ሲባል ራሱ የሚሰማኝ። እና ሰዎች በተለይ እዚህ ሀገር ደግሞ በምንኖርበት ልጆቻቸው፣ ቤተሰቦቻቸው፣ ባሎቻቸው ያንን ነገር ሪኮግናይዝ አድርገው ትልቅ ቦታ ሰጥተው ቀኑን ስለሚያከብሩት በእናትነት ደስ በሚል ቀን አንዳንድ ጊዜ ምክንያት ሲኖረን ለደስታ፣ ይሄኛው ደግሞ ትልቁ ሪኮግኒሽን ነው። ደስ ይላል። በቃ ይሄ ቀን ያንቺ ደስታ ነው፣ ያንቺ መኖር ያንቺ እናትነትን አፕሪሽ

0: ኮሚት እናደርጋለን ብሎ ሰው ሲናገር ወይም ፕሮግራም ሲጠራ እጅግ በጣም ደስ የሚል መንፈስ ነው። እኔ ሁልጊዜም የሚሰማኝ ደስ ነው የሚለኝ። ሁለተኛም ደግሞ በተለይ ቤት ውስጥ ያለውን አንድነት ፍቅር ይበልጥ በእናትና በልጅ ወይም እናትና ባለቤቷ በሌሎችም መሀል የእሷን ነገር አፕሪሺየት ስትደረግ ፍቅር ያጠነክራል ብዬ ደግሞ አምናለሁ።
1: ጥሩ ሀሳብ ነው ያነሱት። በእርግጥም ነው እናት የቤት ዋልታ ነች። እናት ያለችበት ቤት ብዙ ነገሮች መልካም እናቶች ለልጆቻቸውም ለትዳራቸውም ለቤተሰባቸውም ትልቅ አስተዋጽኦ ያደርጋሉ። ቤተሰብን የሚያቆሙት እንደ ማጣበቂያ ሆነው ቤተሰብን አጥብቀው የሚያቆዩ እናቶች ናቸው ይባላል በባህላችንም እንደሚነገረው። እንግዲህ እንደሚታወቀው የእናቶች በዓል እሁድም ይከበራል እዚህ በአውስትራሊያ እና በእናንተ ማህበር በኩልስ በዓሉን ዋናውን በዓል እንዴት ነው ለማክበር ያስ ሰባችሁት በመጪው ቅዳሜና እሁድ?
0: አዎ፣ በመጪው ቅዳሜ በሜናይ ላይ አሁን ባለፈው ማክሰኞ ያከበር ነው ለእናቶች ብቻ ነበር። እናቶች በሙሉ ባህላዊ ልብስ ለብሰው መጥተው ነበረ ሴሌብሬት ያደረግነው። እጅግ በጣም ደስ የሚል ፕሮግራም ነው ብያለው ያከበር ነው። በዛ ደስታ በዛ መንፈስ ውስጥ ሆነን ደግሞ ቤተሰብን ጨምሮ ልጆችን ጨምሮ እናቶችን ጨምሮ ጓደኞቻቸውንም ራሱ ጨምሮ እንዲሁም ደግሞ በተለይ ሪሰንት የመጡት ወደዚህ ሀገር ብዙ ሶሻል ኔትወርክ የሌላቸውንም አንድ ላይ ሆነ ባርቢኪው ወይንም የምግብ ዝግጅትም አድርገን አንድ ላይ ለማክበር ነው። ይሄ ደግሞ የፋሚሊ ፕሮግራም ነው። ሁሉንም አሁንም በቀደም እንዳልኩት እንደ ማክሰኞ ፕሮግራሙ ይሄም ለኢትዮጵያውያን ብቻ አይደለም፣ የሱዳኒስ ውመን እህቶቻችንም ይመጣሉ፣ ከፕሮቴስታንት እምነት ተከታዮችም ይመጣሉ። ሁላችንም እናከብራለን ማለት ነው። የቡና ሴሪሞኒም ይኖራል። ደስ የሚል ቀን እናሳልፋለን ብለን እንገምታለን። እስካሁንም ድረስ እንመጣለን ያሉትም ከመቶ በላይ ሰዎች ናቸው እና ትልቅ ፕሮግራም ይሆናል ብለን እንገምታለን።
1: በዓላትን ስናስብ ሰው ተሰብስቦ ይበላል፣ ይጠጣል፣ ጥሩ ልብስ ለብሶ ይመጣል። የባህላዊ ልብሶች፣ የባህላዊ ምግቦች የሚታዩበት ቀን ነው እና እንዲህ አይነት ነገሮች ማህበረሰብን በማስተሳሰር የማህበረሰባዊ መስተጋብርን እንዲቀጥል በማድረግ ትልቅ ቦታ አላቸው እና ይህ በእናቶች ቀንስ የሚደረግ መሰባሰብ ለማህበረሰቡ፣ ለሴቶች፣ ለእናቶች፣ ለልጆች፣ ለቤተሰቦቻቸው በአጠቃላይ የሚፈጥረው ማህበረሰባዊ ጠቀሜታ ምንድን ነው ብለው ይላሉ?
0: ይሄ ፕሮግራም እንደዚህ አይነት አንድ ላይ ሆነው ግለሰቦችን ጠርተው አንድ ላይ የሚሆንበት እጅግ በጣም በጣም ብዙ ጠቀሜታ ነው ያለው። አንደኛው እዚህ ሁላችንም በተለይ እዚህ ሲድኒ ውስጥ የምንኖር ተራርቀን ነው የምንኖረው እና እኛን የሚያቀራርብ ፊዚካሊ እንተያያለን፣ እሱ ራሱ አንድ ነገር ነው። ሁለተኛ ሁላችንም በህይወታችን ደክመን የአንዱ ለአንዱ ያለውን ህይወቱን ኢንፎርማል በሆነ መልኩ ሼር የሚያደርግበት ነው። እናቶች በአንድ ላይ ሲሆኑ ሲመገቡ፣ አንድ ላይ ጨዋታውን ስንጫወት እና ያንን ሼር እናደርጋለን፣ እንዴት ናችሁ ብለን እንጠያየቃለን፣ ሞር በቅርብ እንነጋገራለን። እኛ ብቻ አይደለም፣ ልጆቻችን ይመጣሉ። ልጆቻችን ሲመጡ ደግሞ ልጆቻችን ራሱ ኢንተራክት ያደርጋሉ። እንደሱ ራሱ ትልቅ ነገር ነው። በተለይ ሲንግል ማዘርስ ሆነው የሚያሳድጉ ሌሎች ደግሞ ልጆች የቤት ውስጥ የፋዘር ፊገር የአባትነት ፊገር ያለበት ውስጥ ያደጉ ልጆች ደግሞ እድል ያገኛሉ ከእነሱ ጋር ኢንተራክት የሚያደርጉበት ማለት ነው። ከነኝህ እህቶች ጋር ኤክስፒሪየንስ ሼር የሚደረገው ኢንፎርማሊ ዲስከስ እናደርጋለን። ደህንነታችንን እንኳን አጥብቆ ቀረብ ብሎ የሚጠይቀን ሰው ለእኛ እንደ ሪሊፍ ነው። አለን በቀን በቀን ከምንኖረው ሩቲን ወጣ ብለ ይሄ ለአእምሯችንም ነፃነት የምናገኝበት የናፈቅነውን ነገር የምናይበት፣ ለምሳሌ የኢትዮጵያ ሙዚቃ ብንሰማ ማለት ነው፣ ሀገራዊ ባህላዊ ሙዚቃዎችም ሲሆኑ በአንድ ላይ ቁጭ ብለን የተለያዩ ምትኖችን ልንሰማ አንችልም። እሱም እድሉ ይኖረናል። የተለያዩ አልባሳት ራሱ የኢትዮጵያን የተለያዩ አልባሳት ለብሶ እንደዛ አምሮ ማየት ራሱ እንዴት መሰለሽ በጣም በጣም ጥሩ ጠቀሜታ ነው። ወይም ቀሚስ ከየት አገኘሽው? እንዴት የሚያምር ቀሚስ ነው! በጣም ነው የእውነቴን ነው። ይሄ ኢንተራክሽኑ ፍሪደም ያለንን ደግሞ ያለንን ካልቸር ደግሞ በጣም የሚያጠናክር እሱ ብቻ ሳይሆን ይሄ ደግሞ እኛ ብቻ አይደለንም፣ ሌሎችስ ምን ይመስላሉ አሁን የሱ

0: ዳኒ ሱመት እንደዛ ነፍሰው ነው የሚመጡት። አለባበሳቸው፣ ሙዚቃቸው፣ ሁሉ ነገሩ ሪሊ በጣም ኢንተራክት የምናደርግበት እና በተለይ ከአፍሪካ አካባቢ የመጣን ደግሞ ይሄ እንደ ተጠናክሮ ቢቀጥል አንድነታችንን ኤክስፔሪየንሳችንን የምናጎልብትበት ፕሮግራም ነው የሚሆነው ብዬ ነው የማምነው።
1: በመጪው ቅዳሜ ምሽት በሚደረገው የእናቶች ቀን ጥሩ እንደተዘጋጃችሁ ነው የዘንድሮን የእናቶች ቀን ምክንያት በማድረግ እንኳን አደረሳችሁ መልእክቶትን እንዲያስተላልፉ በዚህ አጋጣሚ እድሉን እንሰጣለን።
0: እሺ፣ በጣም አመሰግናለሁ። እኔ ለሁሉም እናቶች ወይም ልጆቻቸውን ለሚያሳድጉ ለማንኛውም እናት ሆነው ወይንም ከእናት ለተፈጠሩ እህቶች፣ ሴቶች፣ ለሁሉም የግድ ልጆች ሊኖራቸው የሚገባ ብቻ ሳይሆን ለሁሉም ሴቶች ሴት በመሆናችን እኛም ከእናት በመፈጠራችን ለሁላችንም እንኳን አደረሰን እላለሁ። ለሁሉም እንኳን አደረሳቸው። ቀኑ ደግሞ የፍቅር፣ የአንድነት፣ የመተሳሰር እንዲሆንልን በጣም እመኛለሁ። የቤታችንን ፍቅር፣ አንድነት የሚያጠነክር ፕሮግራም ይሆንልናል ብዬ ለሁላችሁም በየቤትም ለምታከብሩት ደስ የሚል ጥሩ ጊዜ የመልካም ጊዜ እንዲሆንላችሁ እመኛለሁ። በዚህ አጋጣሚ ደግሞ ሲድኒ ውስጥ ለምትኖሩ የቅድስት ማርያም የኢትዮጵያ ሴቶች ማህበር ያዘጋጀው የቅዳሜው ፕሮግራም ኦበርን ሴንተር ፎር ኮሚኒቲ አዳራሽ ውስጥ ነው። እሱም ደግሞ ከሰዓት በኋላ 2 PM ጀምሮ እዛ እንሆናለን። ተሰባስበን ደስ የሚል ቀን እንድናሳልፍ ጥሪያችንን አስተላልፋለሁ።
1: ወይዘሮ መቤት አሰፋ የቅድስት ማርያም የኢትዮጵያውያን ሴቶች ማህበር ሲድኒ የዘንድሮን የእናቶች ቀን ምክንያት በማድረግ እንግዳ ስለሆኑ እናመሰግናለን። በመጪው ቅዳሜም የሚኖራችሁ በዓል የተሳካ እንዲሆንላችሁ እንመኛለን። በዚህ አጋጣሚ ደግሞ በመላው ዓለም ለምትኖሩ ሴቶች በሙሉ መልካም የእናቶች ቀን ይሆንላችሁ እንላለን።
0: በጣም አመሰግናለሁ። እኔም ለሁላችንም ይሆንልን።
1: ከኤስቢኤስ ራዲዮ የአማርኛ ቋንቋ ዝግጅት ክፍል ማርታ ጸጋው ነበርኩኝ ከሜልበርን።

0: ሰለሞን አዲስ የአቶ አዲስ ታምሩና የአውስትራሊያ ነባር ዜጎች ወይም አቦሪጅናል ዝርያ የሆኑት ሊሊያን ኒኮላስ ሁለተኛ ልጅ ሲሆኑ እንደ አውሮፓኖቹ አቆጣጠር ሰኔ 2 ቀን 1972 ዓ.ም ተወለደ። ሰለሞን ጄሰን የሚባል ታላቅ ወንድም ያለው ሲሆን እጅግ በጣም ቅርብ ሆነው ያደጉም ናቸው። የሰለሞን የህይወት ታሪክ እንደሚያመለክተው ወጣቱ ሰለሞን ከአቦርጅናል ማንነቱ ባሻገር በውስጡ ሌላ ማንነት እንዳለም የሚጠይቅ ልጅ ነበር። አባቱ አቶ አዲስን እያየ ሲያድግ ካድማስ ባሻገር ሌላ ማንነት ኢትዮጵያ ውስጥ እንዳለም ያውቅና ይናፍቅም ነበር። ሰለሞን የመጀመሪያና ሁለተኛ ደረጃ ትምህርቱን በኖክፊልድና ዋርዋ የአቦርጅናል ኮሌጅ አዳሪ ትምህርት ቤት ተምሯል። ትምህርት ቤቱ የአዳሪ ትምህርት ቤት ቢሆንም ቤተሰቡ እያመላለሱት እንደ ተማረ ይናገራል። ሰለሞን ለሙዚቃ የተለየ ስጦታና ፍቅርም ስለነበረው በአውስትራሊያ ቡሽ ባንዱስ በመታቀፍ በመካከለኛው ምስራቅ የሙዚቃ ስራዎችን ሲያቀርብም ቆይቷል። ከሙዚቃ መሳሪያዎች ሁሉ ለመማር ከባድ እንደሆነ የሚነገርለትን የአቦርጅኖች የትንፋሽ መሳሪያ ዲጅሪዱን በብቃት በመጫወት የሚታወቅ ሲሆን ይህንኑ መሳሪያ ያባቱ እናት አገር ወደ ሆነችው ኢትዮጵያም ድረስ ይዞ ተጉዞ ተጫውቷል። ሰለሞን እንደሚለው በ1996 ዓመተ ምህረት ባንዱ ወደ መካከለኛው ምስራቅ ሲጓዝ እሱ አፍሪካን ብሎም ኢትዮጵያን ለመጎብኘት ወስኗል። ስለ ኢትዮጵያዊ ማንነቱና አገሪቱን ለመጎብኘት የወሰነበት ምክንያት በተመለከተ ባንድ ወቅት ወይዘሮ ቅድስ ደስታ በሚዘጋጀው እምቅ አውድ ፕሮዳክሽን አባቱ አቶ አዲስ ታምሩን ለመዘከር በቀረበው ዘጋቢ ፊልም ላይም ቀርቦ ነበረ።
1: Obviously grew up as an Aboriginal boy within Australia.
2: Yeah.
1: Knowing that we're, you know, had another culture within my system and not fully understanding it but knowing it.
0: ያደኩት የአቦሪጅናል ወንድ ልጅ ሆኜ ነው። ነገር ግን በውስጤ ሌላ ማንነት እንዳላውቅ ነበር። በውስጤም ኢትዮጵያዊና አቦሪጅናል መሆኔን በደንብ ስገነዘብ ያኔ ነው ወደ ኢትዮጵያ ለመሄድ ወሰንኩት። በ1996 ዓመተ ምህረት አካባቢም ነበር። በወቅቱም በመካከለኛው ምስራቅ የአውስትራሊያ ቡሽ ባንድ የሙዚቃ ስራዎችን እየተዘዋወረ ያሳየም ነበር። ወዲያውም ለአፍሪካ ብሎም ኢትዮጵያ ቅርብ ስለነበርኩኝ እንደረፍትም ነበር ለኔ። ለአንድ አመት ያህል በኢትዮጵያም ቆይቻለሁ። ያኔ ነው ኢትዮጵያዊ ማንነቴ ከውስጥ የሰረጸው። ልክ በደም ስሬ የማስገባት ያህል ነው የተሰማኝ። እዚያ በቆየሁበት ጊዜም ማንነቴን ያገኘሁበት ጊዜ ነበር። እናትና አባቶቻችን ሁሌም ከጎናችን ነበሩ። ታማኝ እውነተኛና ጥሩ ሰው እንድንሆን ነበር ያስተማሩኝ። ሁሌም የሚቻል ባይሆንም ይህንን ለማድረግ እሞክር ነበር። ሰለሞን መልካምነቱን፣ ታዛዥነቱን፣ የፍቅርና የመርህ ሰውነቱን ብዙዎች የሚመሰክሩለት ሲሆን ከአባቱ ጋር ያለው የቅርብ ቁርኝትም የተለየ ነበር። ለአገር ይተርፉ ለነበሩት ለአዛውንቱና ጧሪ አስተማሚ ለሚያስፈልጋቸው ጋሻ አዲስ እንዲሁም ለታማሚ እናቱ ሊሊያን የሰለሞን ይህንን ዓለም ጥሎ መሄድ ታላቅ ዱብ እዳም ነው። ባለፈው ሳምንት እሁድም በደብረ ሰላም መድኃኔዓለም ቤተክርስቲያን ሜልበርን በተደረገው የሽኝትና ጸሎት ስነ ስርዓት ላይ ተገኝተው ለነበሩት የሰለሞን ቤተሰቦች መላከ ጸሃይ ቀሲስ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅ የማጽናኛ መልእክታቸውንም አስተላልፈዋል።
3: አሐተ ሳልክዎ ለእግዚአብሔር ወኪሃ አስስ። እግዚአብሔርን አንዲት ነገር ለመንኩት፣ እሷንም እወዳለሁ። እሱም በሕይወት የዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። አቶ ሐዲስ በእውነት በጣም እጅግ በጣም የምንወድህ

0: የምናከብረህ ለዚህም ኮሚኒቲ ደግሞ መጀመሪያ መሰረት የጣልክ ለኢትዮጵያውያን ብዙ መንገድ የደረደልክ ሰው እንደሆነ ሁላችንም እናውቃለን። ስለሆነም ዛሬ በደረሰብህ ሀዘን ልጅህን በማጣትህ እጅግ በጣም ከፍተኛ ሀዘን ተሰምቶናል። ነገር ግን ደግሞ ሁሉን ለእግዚአብሔር መተው፣ ሁሉን ለእግዚአብሔር መስጠት ተገቢ ነውና እንደ አንድ ቤተክርስቲያን አባት ሁሉን የደረሰውን ነገር ሁሉ ለእግዚአብሔር እንድትሰጠውና ለእግዚአብሔር እንድታስረክበው እሱም ደግሞ የሄደበት ዓለም ደግሞ መልካም ዓለም እንደሆነ ተረድተህ ብዙ ቅዱሳን የሚናፍቁት ዓለም፣ ብዙ ሰዎች የሚናፍቁት ዓለም፣ ማንኛውም ሰው ደግሞ የማይቀርበት ዓለም መሆኑን ተረድተህ ይህንን ነገር በእውነት ለእግዚአብሔር እንድትሰጠው በእግዚአብሔር ስም እንለምንሃለን፣ እንጠይቅህም አለን። ሰው በምድር ላይ የሰራው ስራ ምንጊዜም ሐውልት ሆኖ እንደ ሐውልት ተቀርጾ እንደ ታሪክ ተጽፎ ለትውልድ ማስተማሪያ ይሆናል። አንተም የሰራኸው በዚህ ምድር ላይ ደግሞ ለብዙዎቻችን መማሪያ፣ ለብዙዎቻችን ተምሳሌት ሆኖን ይኖራል። ስለዚህ ይህን ተምሳሌነትህን ይዘን እኛም ደግሞ በእውነት በአንተ አስተማሪነት እንዳለን ሁሉ በደስታ እንዳስተማርከን በሐዘንም ጊዜ ደግሞ ቶሎ በእግዚአብሔር የሚያምን ሰው ሆነህ ለዚህም ደግሞ ምሳሌ እንድትሆነን በእውነት በቤተክርስቲያን ስም አደራ እንሰጥሃለን። እግዚአብሔር ስጥልን፣ አንተንም ደግሞ እግዚአብሔር ያጽናህ።
1: መልአከ ማርያም ቀሲስ ተስፋ ህሩይ የደብረ ሰላም መድኃኔዓለም ቤተክርስቲያን በሜልበርን አስተዳዳሪ አቶ አዲስን ለማጽናናት በቤተክርስቲያን ለተገኙት ሁሉ የወደፊቱን በማሰብ ድጋፋቸው እንዳይለይም ጥሪያቸውን አክለዋል።
2: ክርስቶስ ተንሳ ሙታን በአብይ ወኃይል ወስልጣን አሰሮ ለሰይጣን እገዞ ለአዳም ሰላም ይዜሰ ኮነ ፍስሐ ወሰላም። በሞቱ ሞታችን ደምስሶ በትንሣኤው ትንሣያችን ያበሰረን የትንሣያችን በኩል ኢየሱስ ክርስቶስ ክብር ምስጋና ለሲሆንልን። እንግዲህ ዛሬ በዚህ ቦታ በደብረ ሰላም መድኃኔዓለም ቤተክርስቲያን የሁሉ ኢትዮጵያዊ ተሰብስቦ የነበረው አንድ ታላቅ ኢትዮጵያዊ የመጀመሪያ ኢትዮጵያ ማለት ይቻላል በዚህ ሀገር መጥቶ ከዚህ መኖር ከጀመረ ከ65 ዓመት በላይ የሆነ ሲኖር ግን ኢትዮጵያዊነትን አጥብቆ የያዘ በእህል ውሃ ምክንያት ደግሞ እግዚአብሔር በፈቀደ ከዚህ ሀገር ተወላጅ አንዷን የታላቅ ሰው የባለስልጣን ሰው አግብቶ በዚህ ለረዥም ጊዜ የኖረ ግን ረዥም ጊዜ በዚህ ሀገር ቢኖርም ኢትዮጵያዊነቱን ሙጥኝ ብሎ ለሕዝቡ ምሳሌ የሆነ ለፍቅር ምሳሌ የሆነ ሰው ታላቅ አዲሱ ታምሩ የሚባል በተለይችን ቤተክርስቲያን ደግሞ ከላይ እስከታች በእጁ እየዳሰሰ እየሰራ እስካሁኗ ሰዓት ድረስ ያለ አሁን ግን ታሞ በዊልቸር ላይ ነው ያለው። ግን ፍቅር እንዲያነሳው በፍቅር ሁሉ ሕዝብ ስለሚወደው ትልቅ የሆነ ልጁን አምሳያ ልጁን በባህሪም በመልክም እሱን የሚመስለውን ልጁን ስላጣብን እሱን የምናጽናናበት ቋንቋ ዘዴ ስላጣን ግን እግዚአብሔር ዘዴ እንዲሆነን እግዚአብሔር ቋንቋ እንዲሆነን በዚሁ ባገለገላት ቦታ ላይ እና በሚወደው ሕዝብ መካከል ቁጭ አድርገን እኛም ያንተ ልጆች ነን እግዚአብሔር እስከሚጠራን ድረስ እኛም ከጎንህ ነን ብለን ፍቅር ለመግለጽ እሱን ለማጽናናት ዛሬ ለቁጥር የሚያዳክት ሕዝብ መጥቶ ነበረ። ይሄ እንግዲህ ፍቅር ለመግለጽ ነው እንጂ ከሞት ማንም አይቀርም እና እግዚአብሔር እሱንም እንዲያጽናናልን ደግሞም እግዚአብሔር አጽናንቶታን በደንብ እንዲያስታውል የህዝቡን ፍቅር እያየ ይጽናናልን እርግጠኛ ነኝ። እንደ ሕዝቅያስ እንደ ነቢዩ ሕዝቅያስ ዘመን ተጨምሮለት እንዳሁኑ ዳያሊሲስ ባልበዛበት የኩላሊት ንቅለ ተከላ ባልተስፋፋበት ገና መጀመሪያ ኪድኒ ፌል አደረገ ማለት ሰው ሞተ ማለት ነው። የፈለገ ሀብታም እንኳን ቢሆን በጣም አስቸጋሪ ነው። በኋላ ግን የኩላሊት ንቅለ ተከላ ሆኖለት 20 ዓመት ሙሉ ቆይቶ በህይወት አባቱን አገልግሎ ታዞ ምን ብሎ በደንብ እግዚአብሔር የሰጠውን ጊዜ ተጠቅሞበት አሁን ግን የዘመን ጉዳይ ስለሆነ አባት እያለ እሱ ቀድሟል። እግዚአብሔር አይሳሳትም። ይህን አባት እግዚአብሔር ያጽናናልን። ያጽናናችሁ ሁሉ እግዚአብሔር ከእናንተ ጋር ይሁን፣ በደስታ ይመለስላችሁ። ይችናት ቤተክርስቲያን፣ ይችናት ደብረ ሰላም። ደብረ ሰላም መድኃኔዓለም ቤተክርስቲያን ልጆቿን አትረሳም። የቤተ ክርስቲያን ዓላማ ደግሞ ያገለግሏትን ባያገለግሏትም ኢትዮጵያውያን እስከሆኑ ድረስ የኢትዮጵያን ሕዝብ መከረኛውን ሕዝብ ማጽናናት፣ ያዘኑትን ማጽናናት፣ የተደሰቱም ደግሞ ደስታቸው በልክ እንደሚሆን የምትጸልይ ቤተ ክርስቲያን መሆኗ በዛሬ ዕለት የታየበት ሕዝቡም እግዚአብሔር ይስጠው ከልዩ ልዩ ዓለም ሩጫ መጥቶ እንዲህ ባለ ፍቅር ሸኝቶታል። ቀሪ አንድ ልጅ አለው። ያ አንድ ልጁ የእኛን ፍቅር ሲያይ የእኛን ህብረት ሲያይ ወገን አለኝ ብሎ ይጽናናል።

0: አባቱንም ደግሞ ወንድሙን ተክቶ ሊያገለግለው ይችላልና ይህን እግዚአብሔር እንደሚያደርግ እናምናለን። ለመጣችሁ ሁሉ ላዘናችሁ ሁሉ ሀዘናችሁን እግዚአብሔር የመጨረሻ ያድርግልን። ጋሽ አዲስን በእድሜ ያርዝምልን። ስለ ጋሽ አዲስ ተናግሮ መጨረስ አይቻልም። በያለንበት አንድነታችን ይባርክልን። ኢትዮጵያን መከራዋን አስወግዶ ደስ ብሎን የምንሄድባት ምድር ያድርግልን። እኛን የባረከ አምላክ ሁላችን ይባርከን፣ ጸጋውን ያብዛልን፣ የወንድማችን ነፍሱን ይማርልን፣ በሰፊ እጁ ይቀበልልን። አሜን።
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ። sps.com.au/amharic ይጎብኙ ወይም የኤስፔስ ኦዲዮ አፕን አሁኑን ይጫኑ። የኤስፔስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያግኙ።
3: የሰለሞንና ሊሊያን የምትወደው የልጇን ማለፍ እንዳታውቅ በዘመድ አዝማድ ተከባ ወደ ኋላ የተቀመጠች ሲሆን ባለቤቱ ታሽ ከፊት ለፊት ተቀምጣ በእንባ ታጅባ የሚሆነው ሁሉ ትከታተላለች። በቤተ ክርስቲያን አጸድ ውስጥ የሚደረገው ስነ ስርዓት ሁሉ ልብን የሚያሞቅ የሚያረጋጋና አለኝታነትን የሚያረጋግጥ ነው ትላለች።
4: Hi, my name's Tasha Fitzclarence. I'm Solomon's partner. We've been together 25 years. Long time. You know, he's very special man, culture man. You know, very romantic.
3: ሰላም ታሻ ፊትስክላረንስ የሰለሞን የትዳር አጋር ነኝ። አብረን 25 አመታትን ቆይተናል። ረጅም ጊዜ ነው። የተለየ ሰው ነው። ባህልን የሚያከብር የፍቅር ሰው ነው። ሰዎች እንዲህ አይመስላቸው። እሱ ግን ፍቅር አዋቂ ነው። እንክብካቤን የሚሰጥ ደግ ልዩ ሰው ነው። ልክ እንደ ቤተሰቡ ሁሉ ማንንም ለመርዳት ወደ ኋላ የማይል ነው። ሊሊያንና አዲስ ወንዶች ልጆቻቸውን በደንብ አሳድገዋል። በሁለቱም ባህላቸው የሚኮሩ የኢትዮጵያንና የአቦርጅናልን። ዛሬ እዚህ መገኘታችን ልባችንን ነው የነካው። መባረካችን ነው የተሰማኝ። እንደምታዩም ሁሉም ሰው ሰለሞንን እንደሚወድ ነው። እዚህ ያለው ፍቅር መጠን የለውም። ከሰለሞን ተለይቶ መኖርን ማሰብ እንፈራለሁ። እሱ አሁን በሰላም እንዳላውቃለሁ። ከህመሙ ተገላግሏል። እየተሰቃየ መኖር የለበትም። ከዚህ በኋላ ስቃይ እንደሌለበት ሳስብ ብቻ ጽናናለሁ። አቶ አዲስ እዚህ ሳየው ዛሬ ልቤ ነው የተሰበረው። እያለፈበት ያለው ህመም ይሰማኛል። ሰለሞን ትንሹ ልጁ ነበረ። ለጄሰንም ቢሆን ከባድ ነው። ለሱም ትንሹ ወንድሙ ነው። ሊሊያን አሁን የመርሳት ችግር ቢኖርባትም ወንዶች ልጆቿን በጣም ነው የምትወዳቸው። ልጆቿን ሲወጡ ሲገቡ ታስታውሳቸዋለች። ላለማልቀስ ሞክራለሁ። መቼም ስሜቱ ይገባሻል። ለአቶ አዲስ መዘከሪያ ተብሎ ከሶስት ዓመት በፊት በእመቃውድ ፕሮዳክሽን የተሰራው ዘጋቢ ፊልም ላይ ስለ አባቱ ለመናገር እንግዳ የነበረው የሰለሞን ምስልና ድምፅ ጊዜ ቆጥሮ ለሱ መሰናበቻ ቀን ሆኗል። ጋሽ አዲስ ሲባል ሁሌም ከጎናቸው የማትጠፋው ወይዘሮ ቅድስት ደስታ ከልጃቸው ሞት ባሻገር ቤተሰቡን ለማገዝ ከጎን መቆም አለብን ትላለች።
5: በዛን ጊዜ ጋሽ አዲስ የህይወት ታሪክ ነው። የጋሽ አዲስ የህይወት ታሪክ ብቻውን መጥቶ ነገር ግን አንድ ከመሆን ሌሎች ሰዎች፣ ሶስት ሰዎች በሱ ስር ነበሩ፣ ሚስቱ እና ሁለቱ ልጆቹ። እሱን ታሪክ ስናነሳ እነኝን ማንሳት ግድ ይል ነበር እና በዛ ሰዓት የእሱ ታሪክ ቢሆንም ልጆቹ ለሱ ምን አይነት አባት ነው? እንዴት ነው የሚወደው? ልጅነታቸው እንዴት ነው ያደጉት? እንዴት ስለ ኢትዮጵያ የሚያውቁት ምን ያህል ነው የሚል ጥያቄዎች ለነሱ አቅርቤ ነበር። በርግጥ በዛ ሰዓት ብዙ ባላካተቱም ትንሽ

0: በአባታችሁ ላይ ያለውን ነገር ብቻ ነበረ ኮንሰንትሬት አድርጌ ያስገባሁት። አሁን ግን ጊዜው መጣ። ለምንድን ነው? እግዚአብሔር ያውቅ ነበር። እኔም አስቀምጨው ነበር በትክክልና አሁን በጣም በጣም ደራይ ታይም ሆኖ ነው ያገኘሁት። በእርግጥ ትልቅ ሰው ሆነሽ አይደለም፣ በማንኛውም ሰዓት ቤተሰብ እያለ ልጅ ሲሄድ ከዛ የበለጠ የሚጎዳ ከባድ ነገር የለም። ያሳዝናል፣ ግን እንግዲህ እግዚአብሔር የፈቀደው ነው የሚሆነው፣ እኛ የፈለግነው ሳይሆን። እርግጠኛ ነኝ ሁሌ የሚያገኘው ሰው ከአጠገቡ የማይጠፋ ሰው ልጁ ስለነበር ለሱ በጣም ከባድ ነው፣ በጣም ከባድ ነው። እና ያንን ከባድ የሆነውን ነገር ሌሎች ቢያነሱለት፣ የኔም ሀሳብ ያኔ ይሄ ነበር። ያንን ተመልክቼ ነበር፣ በጣም ይቸገር ነበር። በዛም ሰዓት ግን አንድ የሚመጣለት ሰለሞን ነበር። ጊዜው መጥፎ ነው፣ የኮቪድ ሰዓት ስለነበረ። ከዛ በኋላ ግን ህዝቡ የሰራሁትን ስራ አክኖሌጅ በማድረግ ጋሽ አዲስ ያለበትን ቦታ ምን እንደሆነ ከአይኔ ራቀ፣ ከልቤ ራቀ ስለሆነ እንግዲህ አሁን ወደ ልባቸው እንዲቀርብ ያደረገ ዶክመንተሪ ነው እያስባለሁ የዛን ጊዜ። ከዛ በኋላ እንግዲህ ሰዎች የሚቻላቸውን እያደረጉ ለሱ ቅርብ ነበሩ። እሱ ሰው የሚወድ ሰው ስለሆነ ደግሞ ብዙ ስላገለገለ እዚህ ቤተክርስቲያን አታችመንቱ ብዙ ነው ከሰው ጋር። ያ በአንድ ጊዜ ሲቀርበት ወዳደቀ። አሁንም እርግጠኛ ነኝ ጋሽ አዲስ ብዙ ዓመት የሚኖር ሰው ነው። የሰው ፍቅር ይፈልጋል፣ አቴንሽን ያስፈልገዋል። እና ይህንን ካገኘ ረሃቡ ሰው ምግብ አይደለም፣ ይዤ ሰው ሰውነቱና ማንነቱ ነው። በጣም ሳውንድ የሆነ ጭንቅላት አለው። እያንዳንዱን ሰው ከነስሙ ከናባቱ ብዙዎችን ደግሞ ድሮ ይደውልባቸው የነበሩ ቁጥሮችን ሳይቀር በቃሉ የሚያውቅ ሰው ነው። እና ይህ ሰው ሰው ያስፈልገዋል። ወደ ጥያቄ ስመለስ ያሳሰበኝ ዶክመንት አድርጎ ማስቀመጡ ጊዜ ለዚህ ነው የሚያገለግለው። ያን የጠየቁ ጥያቄዎች ናቸው። ዛሬ መልሶ ነው ማን ቀዳሚ እንደሆነ ስለማናውቅ እና የእሱ ታሪክ አካሎች ናቸው እነኛ ጥያቄዎች።
1: ጋሽ አዲስ ማለት የብንዳ አባት ነው የሚቆጠረው፣ ትልቅ ክብር ያላቸው ናቸው። የእሳቸው መጎዳት ከልጁ ሞት ባሻገር አሁን ሰው የእሳቸው መጎዳት ነው ብዙ ያብሰለሰለው። ና ለጋሽ አዲስም ለቤተሰቡ ቅርብ ነሽ ና የምታስተላልፊው መልእክት ማህበረሰቡ እስከዚህ በኋላ ጋሽ አዲስን በመንከባከብ በኩል ምን ማድረግ አለበት ብለሽ ትመክሪያለሽ?
0: እውነት ነው ጋሽ አዲስ ሩቅ ነው ነው የብዙዎቹ በየቀኑ ማየት አንችልም፣ ቅርብ አይደለም ነው። ከልብ ከተፈለገ በከባድ ሰዓት በዛ በኮቪድ ሰዓት እንኳን ማግኘት ይቻል ነበር። በወርም ይሁን በሶስት ወር እንደ ብዛታችን ደግሞ በአመትም ሊሆን ይችላል የሚደርሰን። ሰለሞን የለም፣ ጄይሰን ይከፈዋል። ሰዎች እየሄዱ ጋሽ አዲስን ሳይበዛ ለእሱ ስራ ሳንሰጠው በደንብ ታስቦበት በፕሮግራም ቢሆን ይህ ሰው በጣም በተሻለ ሁኔታ እውነት ነው የምልሽ። አሁን ወገቡ ጎብጦ ምናምን ነው የምናየው፣ ይስተካከላል። ያ ፊዚዮሎጂዎቹ ሲመጡ እንዴት አድርጎ ቀጥ አድርገው እንደሚያደርጉት ግን ወዲያው ስለሚመለስ ነው ይሄ ሁሉ ፕሮብለም። ስለዚህ ሰው ያስፈልገዋል። ሰው ሲሄድ ደግሞ ምን ማድረግ እንዳለበት አውቆ ቢሄድ፣ እንግዳ ባይሆን ስንሄድና ምን ለመስተናገድ የምንሄድ ወይም ለማየት የምንሄድ ከሆነ ሮንግ ነው። ሁለት ሶስት ሆነን የሚበላ ነገሮች የሚዘን የምንሄድ ከሆነ በልክ፣ ምክንያቱም ሌላ ቀን ሌላ ሰው ስለሚመጣ ያንን ነገር ምን ያደርጉታል እነኝህ ትላልቅ ሰዎች። ሌላ ደግሞ ባለቤቱ እሷም አንድ ሌላ ችግር አለ። ስለዚህ እሷንም አንደርስታንድ ለማድረግ መሞከር፣ በፊት ከሄደ ሰው ኢንፎርሜሽን መጠየቅ፣ ያ ኢምፖርታንት ነው ብዬ ነው የማስበው። ስለዚህ ኢንፎርሜሽን ይዞ ከሄደ ሰው በቀላሉ ጋሽ አዲስን ማገዝ እድሜው እስካለ ድረስ ጥሩ ሆኖ እንዲያልፍ መጨረሻ ዘመኑ የተባረከ እንዲሆን ይረዳዋል። በእርግጥ ይገባዋል። ጋሽ አዲስ በጣም የሚገባው ሰው ነው። ያደረገው መልካም ብዙ ነገር ስለነበረ በተለይ ለመድኃኔዓለም ቤተክርስቲያን ብዙ የለፋ ሰው በእውነት ስራውን በጊዜ ጡረታ ወጥቶ ይህንን ዴዲኬትድ ሆኖ ለማድረግ እኔ አገሬን ላገለግል ነው ከትም ከሀገሬ ወጣሁት ተምሬ አገሬን ማገልገል ነበረብኝ፣ ግን ያን ማድረግ ስላልቻልኩ ፍቅር አሸንፎኝ እዚህ ስለቀረው። አሁን ግን የኢትዮጵያውያኖችን በጠቅላላ በማንኛውም በምችለው መንገድ እረዳለሁ ብሎ ቃል ገብቶ ለራሱ ከዚህ ከኮሚኒቲ ጋር አታች አድርጎ የኖረው እና አሁን እኛ በዚህ ጊዜ ብንመልስ ለራሳችን ትልቅ ሪዋርድ ነው ብዬ የማስበው እንጂ እንደው ያደረግነው ከባድ ነው ብለን ማሰብ አይገባም።
1: አቶ አበራ አያሌው የላሊበላ ሬስቶራንት ባለቤት በበኩላቸው የተሰማቸውን ጥልቅ ሐዘን እንዲህ ሲሉ አስተላልፈዋል።
2: ዛሬ በመድኃኔዓለም ቤተክርስቲያን የተካሄደው የጋሽ አዲስ የሁለተኛ ልጅ የጸሎት ስነስርዓት በጥሩ ሁኔታ ነው የተካሄደው። መቼም ጋሽ አዲስ ለዚህ ኢትዮጵያዊ ባለ ትልቅ ውለታ ነው ለመድኃኔዓለም ቤተክርስቲያን። ከዛ ከሩቅ ስፍር እየመጣ ሲያጸዳ ከምስረታው ጀምሮ በጣም የተንከባከበን አባታችን ወንድማችን ስለሆነ

0: በእሱ የደረሰው መሪ ሀዘን በጣም ነው የተሰማኝና እግዚአብሔር ጽናቱን እንዲሰጠው እመኛለሁ። ቤተክርስቲያኑም ያደርግለት ጥሩ የመሸኛ እና የቀብር ስነ ስርዓት በጣም ለወደፊት ለቋሚዎቹ ጥሩ ተስፋ የሚሰጥ ስለሆነ እግዚአብሔር ያጽናው እላለሁ። ለሁላችንም እግዚአብሔር ያጽና። እኔ በእውነቱ አንድ ሁለት ጊዜ መጥቷል ሬስቶራንት ከእሳቸው ጋራ እና የዛን ጊዜና እዚህም ቤተክርስቲያን እንደኔ ያዩት ብዙም አላየሁትም፣ ግን ሀገሩን ወዳድና ሀገሩም ሄዶ ቆይቶ ሁሉ ነገር እንዳደረገ የቅርብ አቶ እሸቱ ስለነገረኝ በዛ ሀገር እንደሚወድ አውቃለሁ። ጋሽ አዲስም ደግሞ በጣም ኢትዮጵያ ስለሆነ ሀገሩን ወዳድ ነው እና ለዚህ በጣም ደስ ይላል። ቴንኪው፣ አመሰግናለሁ ማርቴ ለዚህ ስንት ማልሺ በጣም አመሰግናለሁ። አንቺም ለሁሉን ትብብርሽ እናመሰግናለን። ኤክስፕሬስን በዚህ አጋጣሚ ለሁሉም ሰው ስለምትተባበሩ እግዚአብሔር ይስጣችሁ፣ እግዚአብሔር ይርዳችሁ። አመሰግናለሁ።
1: ሞትን ምንም ያክል ቢፈሩት ቀን ቆጥሮ ለሁሉም የሚመጣ እሱ የማይቀር እኛም የማንለምደው የተፈጥሮ ክስተት ቢሆንም ከሞት ባሻገር እንደ ማህበረሰብ ያዘኑትን ማጽናናት፣ ቋሚዎችንና የታመሙትን የሚደግፉትን መርዳት ይኖርብናል የሚሉን ወይዘሮ ቆንጂት ጥላሁን የብሬቭ ሄርትስ ዳይሬክተር ናቸው።
2: ይሄ ለቅሶ በጣም ነው ልቤን የሰበረው። በቃላት ከማስቀምጥልሽ በላይ ልቤን ሰብሮታል። ለምን የሚለውን ራሴን ውስጥ ጠይቀው ነበር ዛሬ። ምክንያቱም እንደዚህ አይነት ዲፕ ግሪፍ ለምንድን ነው የያዘኝ ብዬ ሳስበው የእውነት ለመናገር ልጁ በጣም ያሳዝናል። አባቱ ደግሞ ከልጁ በላይ ያሳዝናል። ለእኔ አባቱ ማንኛውም ወላጅ ልጅ ቀባሪ አያርገው መጀመሪያው። ከዛ በላይ ደግሞ የልጁን አስክሬን እንኳን ተነስቶ መሸኘት የማይችል አባት ጋሽ አዲስን ቁጭ ብሎ የሰለሞን አስክሬን ሲወጣ ማየት በጣም ልብ ይሰብራል። ለማንም ሰው ከዚህ በላይ ግሪፍ የለም። በዛውም ላይ ደግሞ ይሄ ልጅ እርግጠኛ ነኝ ሰምተሻል፣ ለአባትና ለእናቱ ጠያቂ ደግሮሩ ደጋፊ ልጅ ነው እና ይሄን አይ ቲንክ ጋሽ አዲስ ቀኝ እጁ ግራ እግሩ ሁሉ ነገሩን የተቆረጠው በዚህ ልጅ ሎስ። ለቅሶንስ ኦብቪስሊ ያው ፕራይቬት ስለነበረ አይኬድም ነበር፣ ግን በጣም ነገሩ ልባችንን ስለሰበረው ያንን ሁሉ ሪስፔክት ባለማድረግ ሄደን ነበር። ሳየው በጣም ነው ያዘንኩት። በጣም እናትም አባት በዚህ እድሜ ይሄንን ልጅ ማጣት ማለት ለነሱ ጨለማ ማለት ነው እና እግዚአብሔር ከእንደዚህ አይነት ሀዘን ሁላችንንም ይሰውረን። ለጋሽ አዲስም ደግሞ አምላክ ጽናትን ይስጠው። ምክንያቱም የልጅን ሀዘን እግዚአብሔር ያጽና ብሎ በቃላት የሚጽናና አይደለም፣ ግን አይ ሆፕ ዛሬ ያየው ፍቅር በኮሚኒቲው በእውነት እዚህ መድኃኔዓለም ቤተክርስቲያን ያገለገለበት ቤተክርስቲያን ክብር ስትሰጠው ማየት ደግሞ ሌላ በእውነት ኢሞሽናል የሚያደርግ ነገር ነው እና ትልቅ ክብር አለኝ ለዚህ ለኮሚኒቲያችን፣ ለቤተክርስቲያናችን፣ ለጋሽ አዲስ ለሰጡት ክብር የሚገባውን ክብር ነው ያገኘው። ያ ፍቅር ጽናትን እንዲሰጠው እጸልይለታለሁኝ። ሌላ ግን በጣም ማለት የምፈልገው ነገር አለ። ጋሽ እሸቱ አልጠየቅሽኝም፣ ግን ጋሽ እሸቱ አይ ቲንክ ኤቭሪባዲ እሸቱ በላይፉ ያስፈልገዋል። የእሸቱ አይነት ሰው ጋሽ እሸቱ በእውነት ምን አይነት ሰው እንደሆነ በዚህ ፕሮሰስ ላይ አይቼዋለሁኝ። እኔ ሁለት ቀን የሄድኩት ኖክስ፣ እንግዲህ ኖክስ ሲሪ በጣም ሩቅ ሰፈር ነው። ጋሽ እሸቱ ሁለቱንም ቀን አግኝቼዋለሁ። ጋሽ እሸቱ ማለት ወንድም ማለት ነው፣ በቃ አጋዥ፣ ፒለር ኦፍ ዘ ኮሚኒቲ። ግን ለጋሽ አዲስ ደግሞ እኔ እንጃ ቃላት የለኝም። በጣም ትልቅ ትምህርት ነው፣ ኢንስፓየር ነው ያደረገኝ። ለእኔ ትልቅ ምስጋና ለጋሸቱ ማቅረብ እፈልጋለሁ። እግዚአብሔር አምላክ ላንተ ደጋፊ ይስጥህ። በእውነት ለእኛም ክብርና ኩራት ነው ይሁንክል። በዚህ ፕሮሰስ ላይ ያየሁት ኢትዮጵያንም ነው ያኮራሃት። ወገን አለው ጋሽ አዲስ እንዲባል ከጎኑ ቆመ ያረከው። ከዚህ እኩል ደግሞ ተናኘ ብስራት ፍሮም ዴይ ዋን። አሁን እኔ አይ አንደርስታንድ ሂ ኮንዶለንስስ እንደሆነ፣ ግን ሪሊ ስለዚህ ግሪፍ ሳስብ ሁለቱ ናቸው። ትሩ ዚስ ግሪፍም ተናኘ ብስራት ከጎኑ ናት ያለችው። እንደ ተናኘ አይነት እህት ሁሉም ሰው ያስፈልገዋልና ኮሚኒቲያችን እንደነኛ አይነት ሊደር በኮምፓሽን ሊድ የሚያደርጉ ሰዎች ያስፈልጉታል። ያንን በጣም ስትረስ ማድረግ እፈልጋለሁ። አሁንም የጋሽ አዲስ ጀርኒ ደካማ ነው። አይ ቲንክ ዚስ ኢዝ አን ኢንቫይት አ ኮል ፎር አክሽን ነው ሁላችንም እዚህ ጋር ጋሽ አዲስ እኛም ብንሆን የማንቀርባት ናት ሞት። ግን

0: እንሰናበት ከመምጣት መጀመሪያ አለሁ ማለት ያስፈልጋልና በተቻለ መጠን አብረን ሆነን ኦርጋናይዝ አድርገን እንዴት አድርገን ጋሻ አዲስን እንጠይቀው እንዴት አድርገን ከጎንህ አለን እንበለው የሚለውን ይሄንን እንደ ጥሪ ማድረግ ወዳለሁኝ። just as closing ብዙ ጊዜሽን አልወስድም። ስቶሪ ቴለሮችም ያስፈልጉናል። ዛሬ ቁጭ ብለን ቅድስ ደስታ የሰራችሁን ስራ ነው ያየነው። የሚያጽናና ነው፣ ልብ የሚነካ ነው፣ የሚያስለቅስ ነው። ግን የሰለሞን ታሪክ አልተቀበረም። ሰለሞን ይኖራል because በቃላት አይተነዋል ሲናገር ቅድስ በሰራችሁ ዶክመንተሪ ተቀነጫጭቦ ዛሬ ጥሩ አርጎ ተከሽኖ ይቀርበልን አለ። that was really deeply touching እና ቅድስትን በጣም አመሰግናታለሁኝ ጊዜዋን ፈጅታ በራሷ ይሄን ሁሉ ታይም ወስዳ ይሄን አይነት ስራ መስራት ቀላል አይደለም። እና ኮሚኒቲያችን ይሄንን እኔ አሁን አመስጋኝ ፖዚሽን ላይ ሆኜ አይደለም ማንሳት የምፈልገው አይ ቲንክ ዊ ሃቭ ኮሚኒቲ ሊደሮች አሉንና እኛም እስኪ ምን እናድርግ። ቅድም አባት ሲያስተምሩ ነበር ምን ሰራሁን ንበል ብለው ምን ሰራን ብለን ራሳችንን መጠየቅ አለብን በያስባለሁ። Again, Gasha Addison, Auntie Lillianen, Jasonen, Tashan, ቤተሰቦቹን በሙሉ መጽናናትን እንዲሁም ደግሞ የኢትዮጵያን ኮሚኒቲ በሙሉ ታችድ ሆነው በሙሉ ሁሉንም ሰው ጽናትን ለሁሉም ሰው እመኛለሁ። Thank you Martie ላንቺም እግዚአብሔር ያጽናሽ ሁላችንም ሀዘን ነውና።
1: ሰለሞን ኒኮላስ አዲስ ታምሩ በአውስትራሊያ የመጀመሪያው ሰፋሪ የሆኑት አቶ አዲስ ታምሩና የአቦሪጅናል ዝርያ ያላቸው ወይዘሮ ሊሊያን ኒኮላስ ልጅ የህይወት ታሪክ ባጭሩ ይሄንን ይመስል ነበር። ለመላው ቤተሰቡና ማህበረሰቡ መጽናናትንም እንመኛለን። ለኤስፔስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።

0: እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicun ይጎብኙ።
1: አርማዎቻችን ከመሰነባበታችን በፊት በመጪው ሳምንት ዝግጅታችን ከአማርኛ ሰዋሰውና የትዝብትና ተስፋ መጽሐፍ ደራሲ ኢመረትስ ፕሮፌሰር ባዬ ኢማም ጋር ያካሄድነውን ቃለ ምልልስ ይዘን እንቀርባለን። ከፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። መልካም ቀን አውስትራሊያ። ቸር ይግጠመን።